ትሰትርጉነ ምነር ሱምጭጋ ፕሮግራም የነዘት ኒፈይል ሚዲያ መከንገጫስ አካሽዋኒ ከርጊሊከና ዘዲኑት ወክስፖ ኸበሩኒ ተሶንሱ ከዘታፖርጊ ኸበሩንላ የነዘት